0: Madoma, Rimanduya, who tickets get it?
1: Serum Tamosi, Olguna Maru in Numerka, Olumer Tesukunenda in the Ray.
2: Olumer Charti, Anisa Dum. Olumer Charti in Jurassum.
0: Ya, Tanlo Titusonere. Madoma, Rima Yun Duri.
1: Serum Tamosi, Dana, Nyutu Lamp Menoga, Suna Suna Mari. Nyutu Lamp. Денжик жирса инэри.
2: Жимжил дилим хсэсүншил. Денжик хийша сэмсэзүн.
3: Жумур тахуй апи хчинур ин.
4: Хыгвша па пови дэнча ин.
5: Дэ ядэ вони гаржа ин.
6: Жумбо чончонцо. Дата чэцо на чонси би гацэ лэнцэнчо. Типа гашчэчо.
1: Я на чон чижгцо дина дартаян ачуз теринг типа гарчик самба чондаг нашиг жуйел я терин типа гарчик самба чондаг нэни чубо чончунци арманни чисе кивэш дамжил дан жун шэба дан штам хуй тква дан канцэр кахлас кап жиргшали да дан янган г штам харчиг тагэн жентэн омжизири хва килэ кэнгэ чубо чончон ойл Кэтэ юна ди дартанид линсэн татунгаш гэлма капр тума хура линсэн дэгэн дунсэн ба ажи нуру цхэгэ харшинда жубо чонгчонг цэй капара гэйэл. Я, дина дэрэнгэ тэхба гарчэгэ цамба чонгдэг нэнга тумар ажи гэ жубо чонгчонг цэрэ гар цум чоджэ дава жуэма сэрни. Эрган шчуэба цэрэнлэгэ замнуэгэ штамжэл хзарвазэ бо чонгчонг цо шэ жуйэл. Дэрэн ачи гэ шэ жуэгэ штамжэл нэг нэнга мэла цэцэ тэсэра. Ачи мэтэгэ чинг чо хчалэ на чо. Оле ачи мэтэгэ чинг чо хчалэ на чо. Кажгэ. Не да дямного чуны, кажукой ганигону махинаре. Шказун мэдэг, цангма ганичуга рэван донгиюк. Ачи, ачи, хчара мали юсуна. Апа амацу сэмчинна мали. Адава джумага янгчар дэсаршел. Таня, санина, Анама тэржэрэмму. Хча, ё сунла, рэнг ама, лаг чигнада шанэрэ. Шказан мэдуг тэстэршэл. Лубжуцу, рэшиг кэсэмэр дэл. Дабэ, чи нэчу мэла цэцэ тэгтэнна. Чызгшэ гонуг штамжэлда чигмэшэла. Лурдэ, шказан мэдуг тэстэржэшэм. Улэ, Сонин, аргынын тэржэрэму, там ашэна, шэ кумра юны маарэ. Адава жумага, ачи мэдгула. Хча, лэгэн жгэжуга тавхэ. Хсамлу, тоншура. Рэсэг, ланчэйн матав. Адабэ, чэзгэрэ, кама чэгну? Цамзга шкафсын мэдүг дэхтэр жида. Уна, чингачу, хчал хэжуэн. Дава жумаг нэрт гушкаб тамцэн ири шкафсын мэдүг дэхтэр жи. Хкафсын мэдүг кашуға ядсан дануғы чуны. Уна, ngэчу хчал хэдэнна. Чи, мэла цэцэра тэхэдэнна, чэзгшэ гунуду шэжуэн. Дазири жида. Yin, dawa dhumaag argahtu tangji di kiilang. Gayanchu, lhamu, chanyigi dabi ga hrta lira, ngi agirgan yunga yu gushtandu. Nga ashi shena, mala zazi, shiba chung chung zgarag nari sirga. 키 어초 녀리리 그 녀님 뭐 히너리실 알라 무마이 테나 키 녀니위나 어치 아스니 너리 니 통화머셔 밥신나 말아저저거 사라 얼도스고 가라시도가 저듬노 그생거 니 참급신노가 가라시도스고 긍들라 사년의 말이야 오나 마혀시도나 흔조너리 영 도저 그게 데터지 흐문송이 먹히고 긍다증 그때 키신노가 가라라 시도시도나 키 가라띠르그 띠르그 다 철이 어정가 번조너리 영 그때 쿠 업지텔리 소나 시라용조가 람자키는 말이야 다와주마그 테트르세바나 포토츠마 할리니 가로케 달 아이엠 초등 라모니지 다와주마그 스타식 차성 아다와주마 송니 친척능데 응고지 아하하 다와주미 응고지 차디 정들지근데 아다베 오나 몰라저제 특당나 치즈게 고너리 아시그셰노이나 몰라저제 앙아마릉 릉오즈 토요너리세르크 아다르마그 응고그니 마타타 나르탐실 아차 메카니 데터 호르르테나 모 스탄즈니 실 마타누거젠가 스타니긴가 월슝와 히타 아다베 친니마 치무즈가 샤마실 당 후마가 나는 것가와 나 요송이 아마근 것자리리 드노블리다 다르고 샤실 마트 오나 몰라지지 안가마 릉릉우즈 요나 디안가마니 즈니 너레 토저즈게 영데트르지 토저 성미 마타데 아나와 스타니 년데 그때 스시키 안가마 요 노르그나 니르터 디 가르가마닌 증고너레 다와줌 하기셰죠 디 가르가마닌 증트송나다 초 가르가마 쇼지인 터지나다 키 어레마 쇼아이너레야 오나 말라쯔쯔그 쇼아이나 치즈게 고너레 쇼통고너레 말라쯔쯔그 쇼아이 고리 가르가마 쇼통니는 말이 가르가마 마등나다 키 초 치즈게 고지나 따데너레 쿠르고 나 라와고 나 소조치 말라쯔쯔게 아르가마니 종시 쳇르시야기 위코 힌도티 므아르그그땅 가나 쮸르쮸르시데 녀니달 아다와드 마게 말라쯔쯔게 시와이 고디 쿠리가 빠니그즈 쯩고너야 뜨거 빠카그치즈게 고너레 소조 참마 할리송 아지 다 초 자리리 차르거 요거 다 찰라 요거 나 아시시나 몰라지 저거 뻘까거 몰라지 저거 리등잖아 쳐서구나 뜨거 룬존을 했어 오나 몰라지 저거 리니 뻔히 멍아 멍아지 똥누고 초니 키 시라 초송나 체치 엠초그 말라쯔쯔그 빠니그 시르 초지르 샘크르샤키요크 네 아시시나 말라쯔쯔나 시바남라 가라등 시토 데르쇼라 시르와첼리 시르용 메프르 진주아 마스토 샤이 샤동라 그노파예 큰스키인 마레세르 오나 ཉི ཆམ ཀ བབ པམ ཀར སི ཏུག དེ དེ གང དུ དམ ལང ན མལ ཚ ཚ གི ཆལ མ ཐམ ན རེ རེ རེ ཕལ ཆ ཏ མོ ཟ གི རེ ཏ མོ ཟ གི ན ཇེ ཤོག ས ཉི ཆམ ལ དུག ཟུ ཡིན ན དག ང མལ ཚ ཚ དེ ཁན ན དུག རེ ཡ མལ་ཙ་ཙེ་ཐིག་དང་ན་ཅ 좀 선정인 저래. 초 몰랐지 되게 좀 멋지거나래. 몰랐지 저거 초 찰리고 손나? 시라 유라 용탐는 말이야. 레야 요 용만 탐나 아파 말을 요는 말이. 네, 너나 몰랐지 뻔망하지 요크. 가슴이 떡게 아다와 드마게 스탈히 찬니 스탈을 덕보시 모르 데르진 데트르 그리스티 나고 나고 나고 도도치 지그터르 지시데 럭바상니톤 야나총 쪽보서 간나 쇼파 치릉럭 가삼노게 가슴 쳇제 Ardawa dhwema sirgo nuga shtamjila hui chungdaga nanga mela tzatsa sirgo nuga shtamjilanda dherang achi ga chupo chung chung cho nyamchul shi charsungwa. Ya chupo chung chung cho mela tzatsa sirgo nuga shtamjilandaga nanga mela tzatsa ga shtamjita yang na chi gu nyung nuga chu ashi ga chu shen nuga shtamjilanda ashtika. རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ རེ Tahtung gash gabsa chupo chung chung tsura nyamchul shi na chung ni ma tsaka. Chupo chung chung tsura linsin tahtung ashi gyo ga tanchi manzun ba ming na gushkab meba yin na yung chua rungni ji shek hino ga shtamjil da avjal nga da tangi ngar chu zongzik so chung akkar yung na ra chua. Nga chi chenyi ji shepi shtamjik ga chun ni adamsi yubi go ni chupo chung chung tsin hen ma gudik siya ngi yin.

0: 쪽 사우즈 아무기 담보즈 기오죠. 더니 차르즈가 요과리 텐 더니다 라는 거 담가에 노 샤와디 땅아 마빠이죠. 그 눈이죠. 나 정거가 전부래라. 이행되는 그 렌선더리 영소 조금만 가지고 손진하라라는 그 젤린뎀 땅에 난자 다 지금 잡총 산이시잖아라는 그 젤린뎀 땅에 난자 돌종시 땅에 난자 안다소소니 태존이 남가에 고는 그 갑통다다영 지금 남가즈가 요과리 탑가 낸당즈가 사우즈게 남가에 준다 하정 그가 챔버리 대마도 닝이 달라 지금 당마죠 갑숙 사우메니 아 지금 지그리즈나 지게니 니그 니그리즈나 니기 닝이 텐데 지금 라는 그 남가에 고는 그 갑통다라는 그 삼로 요과리 마당 지 트랑아나든 등 지금 마탑 다른 그 공파 건강한 수가 샤완데 등 자비 담가에 고는 그 갑통아 단딩이 타나나 등 간다리 좀 세가 딩이 타라 냠적으로도 하는 간다리 예고 더 소소기 타라 지금 담가가 요과리에 특다 준다 하정 그가 챔보리 레토바나 바디나슈니 주데는 그 소송 퀴즈 잘한 거 참반다래 시그 참해라 저는 그 주대는 글 렌슨디는 없다 쳐서 그 당노 그식이니 되는 거 노르긴 비는 가그 참반다 응고 좀 주일
1: 동위 하영 숨체비 가잉어 들냐진 Цови катогдан амдын чүчэ пэгсэм шнийн лавжа. Цадыгэр гадай рэри флэнгби. Муарчыр дамби цхуашыгэх дамчылгалан. Цадыгэр гэлэм рэри чэнгби. Джучи кэнгби нэнсэмчэн чихтэн бчэн. Тэтэн шүгэдэби лэнцүсигэ таргэл чимбоча. Улуутэн хипитэгби шнянрихэгэ зуэнсэмчэ тунгда. Зонкэрчэ тхэжарири нарсэнчэ лэнцүдэн жогни. Мэрири лила джуэкэлэв цэсэн сэмла дээрчэлэвчэн. Нянжибердан би гылыркылжиги бисин би жешин кыңмыңсыгы жан бахсы Сюрбах сарасыгы ржемчилчи гомжа Пысыма нармасыгы цорни кыгорым Дын цуарил Дын нарсынчы гожым жел Дын мацерил Дын Чайхынгы арыму өрел. Бұржи жөвзелім, перджи жөмнерцін, қысарты жерінямыртық, дүнкіл жек омжа, риви қамвейін жердық, ғызымдың тербейін перджи. Дыны дирух сарви ел жаңғыпчыл қысар ба, дыны цуақ сарви қайынғы бұды етчіл.
2: Кевшайын цогу чеса.
3: Олорыг жарцынын омса.
2: Дансуйча жанпымыр госа.
3: Кмондын жы лғарчий топса.
4: Олорыг дамбия дамка.